የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 2 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ስርጭታችን የማድሪድ ቤተ ክርስቲያን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት የማይረሳ ታሪክ ማስመዝገቧን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የወንጌል ደስታን በአንድነትና በብዛነት መመስከር እንደሚገባ ማሳሰባቸውን በሁለተኛው ዜናችን እናቀርብላችኋለን። የአፍሪካ ድምጾች የሰው ሰራሽ አስተውሎት የወደፊት ዕጣ ፈንታን በመቅረጽ ረገድ ሊረዱ እንደሚገባ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የማድሪድ ቤተ ክርስቲያን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት የማይረሳ ታሪክ ማስመዝገቧን ገለጸች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ከአገሪቱ የፓርላማ አባላትና ከጥቃት ሰለባዎች ጋር ተገናኝተው ተወያይተዋል። እንዲሁም በአልሙዲና ካቴድራል ውስጥ ጸሎት በማድረስ ወደ 80 ሺህ ከሚጠጉ ምዕመናን ጋር ማምሻውን አሳልፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 1 2018 ዓ ም በማድሪድ ባሳለፉት ሙሉ ቀን በስፔን ፓርላማ ታሪካዊ ጉብኝት በማድረግ ዛሬ በዓለም አቀፍ ደረጃ በሚነሱ አንዳንድ ጉዳዮች ሰብአዊ ክብርን፣ ስደትን፣ የሕይወት ጥበቃን፣ የጦር መሣሪያ ትጥቅ ማደራጀትን፣ የቤተሰብ ሕይወትን፣ ሰው ሠራሽ አስተውሎትንና ሰላምን በሚመለከቱ ጉዳዮች ላይ ተወያይተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍትሐዊ ማኅበረሰብ የሚመሠረተው ለእያንዳንዱ ሰው የማይደፈር ክብር ዕውቅናን በመስጠት ነው ብለው፣ በዚህ መልክ የአገራትን ሕሊናና የዓለም ሥነ ምግባር መሠረት የሚፈታትን አሳዛኝ የስደት ክስተትን አስታውሰዋል። የስደተኞችና የጥገኝነት ጥያቄዎች ሁኔታ በሰዎች ላይ የሚያተኩር ለስደት ዋና ምክንያቶች የሆኑ ችግሮችን የሚፈታና ስደትን ከመቆጣጠር በላይ የሆነ ምላሽን ይጠይቃል ሲሉ አጽንኦት ሰጥተዋል። ቀጥለውም እያንዳንዱ ጦርነት በመደራደር ችሎታ ላይ የሚደርስ ከባድ ሽንፈት መሆኑን ገልጸው የጦር መሳሪያዎች ጊዜያዊ ጸጥታን ሊያስገኙ ቢችሉም ነገር ግን እውነተኛና ዘላቂ ሰላም መገንባት አይችሉም በማለት ባስገነዘቡ ጊዜ ከሰባት ደቂቃ በላይ ተጨብጭቦላቸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከስፔን ፓርላማ ቆይታ በኋላ ከአገሪቱ ብፁዓን ጳጳሳት ጋር ተገናኝተው ግልጽና ቀጥተኛ ተመሳሳይ መልእክቶችን አስተላልፈው ብፁዓን ጳጳሳቱን አንድነትን እንዲጠብቁ፣ የእርስ በርስ ውይይትን እንዲያሳድጉ፣ ከመለያየት ይልቅ በአንድነት ሆነው በአደራ የተሰጣቸውን ምዕመናን እንዲመሩ ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፍራው ለነበሩ ሰዎች ባደረጉት ንግግር የቤተ ክርስቲያኒቱ ጥንካሬ የሚለካው በሀብቷ ብዛት ሳይሆን በልጆቿ ቅድስና፣ በሐዋርያዊ እረኞቿ ኅብረትና በመንፈስ ቅዱስ ለመመራት ፈቃደኛ በሆኑ ሰዎች ትሕትናና ጽኑ ታማኝነት ነው ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያኒቱ ከክርስትና እምነቶችና ሌሎች ሃይማኖቶች ጋር ከማያምን ማኅበረሰብ፣ ከሲቪል ባለሥልጣናትና ለጋራ ጥቅም በበጎ ፈቃድ ለሚሰሩ ሰዎች የበለጠ በነጻነት ለመናገር ውስጣዊ ሰላም እጅግ አስፈላጊ መሆኑን አብራርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ውስጥ በካህናት በደል ከደረሰባቸው ሰዎች ጋር አንድ ሰዓት የቆየ የግል ውይይት ማካሄዳቸውን የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ የገለጹ ሲሆን ተጎጂዎቹም በበኩላቸው ቤተ ክርስቲያኒቱ ለእንዲህ አይነት አሳዛኝ ጉዳይ የምትሰጠው ምላሽ የበለጠ ውጤታማ የሚያደርጉ ሀሳቦችን ሲያቀርቡ፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥቃቱ ሰለባዎች ስቃይ በጥልቀት የተሰማቸው መሆኑን የመግለጫ ክፍሉ ዳይሬክተር ማቴዎ ብሩኒ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከስፔን ብፁዓን ጳጳሳት ጋር የማድሪድ ሀገረ ስብከት ጠባቂ የአልሙዲና እመቤታችን ማርያም ካቴድራል ውስጥ በጸሎት የተወሰነ ጊዜ ካሳለፉ በኋላ በፈረሰው ግድግዳና በእመቤታችን ቅድስት ድንግል ማርያም ሐውልት በማሰላሰል ባደረጉት ንግግር አዲስ የሚያምርና ዘላቂ የሚሆን ሥራ ለመሥራት ግንቦችን ለማፍረስ ፈቃደኞች መሆን አለብን ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው የእምነት ምስክርነቱን እንዲገልጽ በማሳሰብ የእመቤታችን ቅድስት ድንግል ማርያም እገዛን እንዲለምን አደራ ብለዋል። ለእግር ኳስ ተጫዋቾች በዚህ ስቴዲየም ውስጥ ጎል ማስቆጠር በሕይወታቸው ላይ የማይረሳ ምልክት የሚተው እንደሆነ ገምታለሁ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገር ግን ዛሬ በማድሪድ የምትገኝ ካቶሊካዊት ቤተ ክርስቲያን የማይረሳ ታሪክ አስመዝግባለች ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትኩረታቸውን ከዓለማዊ ድል ጥልቀት ወዳለው መንፈሳዊ ድል በማዞር ከማድሪድ አገር ስብከት የመጡ ወደ 80 ሺህ የሚጠጉ ምዕመናን ውብ ቤተሰባዊነት በመገንባታቸው አድናቆታቸውን ገልጸውላቸዋል። ቅዱስነታቸው በንግግራቸው የዜማና የሙዚቃ ውበት አስፈላጊነት በመገንዘብ ሁሉም ሰው የደግነት መንፈሳዊ ጥበብን እንዲማር አሳስበው፣ ያለዚህም የወንጌል ምስክርነት መደጋገም ከመሆኑ በላይ ውጤታማነቱን ሊያጣ ይችላል ሲሉ አስገንዝበዋል። የማድሪድ ሀገር ስብከት እንደ ቤተ ክርስቲያን በአንድነት በልዩ ልዩ አስደንጋጭ ምስሎችና ቃላት ለተጎዳው፣ ፍትህን ለተራበውና እውነትን ለተጠማው የሰው ልጅ ኃይል የሚሆን የወንጌል ምስክርነት ሊሰጥ የሚችል በመሆኑ ምዕመናን መፍራት የለባቸውም ሲሉ አሳስበዋል። መንፈሳዊ ዝማሬ ወደ ሰዎች ልብ ውስጥ ሲደርስ መልካም አቀባበል እንዲሰማቸው ያደርጋል ብለው፣ ፍቅር ቤተኛነት እንዲሰማ የሚያደርግ ቋንቋ በመሆኑ ሁሉም ሰው ለሌላው የተገለጠ መጽሐፍ ቅዱስ መሆን እንደሚገባ በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የወንጌልን ደስታ በአንድነትና በብዛነት መመስከር እንደሚገባ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከማድሪድ ሀገረ ስብከት ምእመናን ጋር በከተማው በሚገኘው ሳንቲያጎ በርናቡ ስቴዲየም ተገናኝተዋል። ቅዱስነታቸው ከምእመናኑ የተሰጡ ምስክርነቶችን መሰረት በማድረግ በምስጢረ ጥምቀት በሲኖዶሳዊነትና በስብከተ ወንጌል አገልግሎት ላይ ያላቸውን አስተያየት አካፍለዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ በሚገኘው ታዋቂው የሳንቲያጎ በርኑባ ስቴዲየም ውስጥ ሰኞ ሰኔ 1 2018 ዓመተ ምህረት አመሻሽ ላይ በመገናኘት የሀገረ ስብከቱ ምእመናን በፍጥነት እየተለወጠች ባለች ከተማ ውስጥ መናገር የሚችሉ የተስፋ ምሳሌዎች እንዲሆኑ ግብዣቸውን አቀርበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በበዓሉ ላይ ንግግር ከማድረጋቸው በፊት በማድሪድ ሀገረ ስብከት ህይወት የተሳተፉ ምእመናን፣ የሐዋርያዊ ምክር ቤት አባል፣ የሀገረ ስብከት ካህን፣ በቤተ ክርስቲያኒቱ አቀባበልና ድጋፍ ያገኘ ስደተኛ ቤተሰብና በቅርቡ ምስጢረ ጥምቀትን የተቀበለ አንድ ጎልማሳ የማድሪድ ቤተ ክርስቲያን ልዩ ልዩ እውነታዎችን የሚያንጸባርቁ የግል ምስክርነቶችን አቅርበዋል። የምስክርነቶቹ የእምነት፣ የአገልግሎት፣ የማሰላሰልና የመለወጥ ታሪኮቻቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በምእመናን ኅብረት፣ በስብከተ ወንጌልና በዘመናዊው የከተማ ማኅበረሰብ ውስጥ የቤተ ክርስቲያን የሚስዮናዊነት ጥሪ በማስመልከት ላቀረቧቸው አስተያየቶች ሕያው አውድ እንደነበሩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስቴዲየሙ ለተሰበሰቡ ወደ 80 ሺህ ለሚሆኑ ምእመናን ባደረጉት ንግግር ምሽቱን ታላቅ የእምነት መዝሙር ሲሉ ገልጸውት፣ የማድሪድ ሀገር ስብከት ሊቀ ጳጳስ ብፁዕ ካርዲናል ሆሴ ኮቦካኖ መንፈሳዊ ዜማና አንድነት የቤተ ክርስቲያንን ሕይወት የሚረዱበት መንገድ አድርገው በማቅረባቸው አመስግነዋቸዋል። አሃዞች፣ መረጃዎችና እውነታዎች ብቻቸውን ማኅበረሰብን ለመገንባት በቂ አይደሉም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልባችን መዘመር አለበት ሲሉ አሳስበው፣ ከመንፈሳዊ ዜማ ተምሳሌነት በመነሳት ቤተ ክርስቲያን ማለት በዜማ ውስጥ የብዙ ቃላት አንድነት የሚገለጽበት የምእመናን ኅብረት መሆኑን በማሰብ አንድነት ልዩነቶችን ሳያስወግድ ነገር ግን ወደ ስምምነት የሚያመጣ መንገድ እንደሆነ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም ምስጢረ ጥምቀት የመለወጥ ኃይል እንደሆነ በቀረበው ምስክርነት ላይ በማሰላሰል እምነት የሚለውጠው የግለሰብን ሕይወት ብቻ ሳይሆን ስጦታዎችንና ተስጦዎችን የመረዳት መንገድንም ጭምር እንደሆነ አስረድተው፣ እንደ ግል ስጦታነት የሚታሰበው ምስጢረ ጥምቀት በጋራ ጥቅም አገልግሎት ላይ ያተኮረ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በሚለው በቅርቡ ይፋ ያደረጉትን ሐዋርያዊ መልእክታቸውን በመጥቀስ በብዝሃነትና በኅብረት መካከል ባለው ግንኙነት ላይ በማሰላሰል ሲናገሩ፣ የኢየሩሳሌምን ቅጥር እንደገና በመገንባት አንድ ሙሉ ማኅበረሰብን ያስተባበረውን መጽሐፈ ነህምያን አስታውሰዋል። እንደዚሁም ዛሬ ክርስቲያኖች እርስ በርስ በመደማመጥ በጋራ ውይይትና በሲኖዶሳዊነት መንገድ ልዩነቶችን ወደ ሀብት ለመለወጥ መጠራታቸውን በማስታወስ በተለይም እንደ ማድሪድ ባሉ ትላልቅ ከተሞች ውስጥ ብዙ ባህሎች፣ ወጎችና ልምዶች እንደሚገኙ ተናግረው፣ ማድሪድ ለቤተ ክርስቲያን አዳዲስ ጥያቄዎችን እያቀረበች ለወንጌል አገልግሎት ልዩ ዕድል የምትሰጥ ከተማ እንደሆነች ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ባስተላለፉት መልእክት የሚታወቁ ፈተናዎችን እየተቋቋሙ አዳዲስ የባህል ትርካዎችና ማኅበራዊ እውነታዎች እየተቀረጹ ወዳሉበት የከተማዋ ልብ እንዲጓዙ አበረታተው፣ ወደ ከተማዋ ልብ መድረስ የሚቻለው ከእውነት ጋር በመተባበርና እውነት ዘወትር ከእኛ እንደሚበልጥ ያለንን ግንዛቤ በማዳበር ነው ሲሉ አስረድተዋል። ደግነት እንደ ክርስቲያን ምስክርነት ያለውን አስፈላጊ ገጽታ አጉልተው የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ብዙውን ጊዜ መከፋፈል፣ እርግጠኛ አለመሆንና ብቸኝነት በሚታይበት ማኅበረሰቦች ውስጥ የወንጌል ምስክርነት ከእውነተኛ የሰው ልጅ ግንኙነት ተለይቶ ውጤታማ ሊሆን እንደማይችል ተናግረው፣ የማድሪድ ከተማ የበለጸገ ልዩነት በማስታወስ የእግዚአብሔር ምሕረት ያለ ልዩነት እያንዳንዱን ሰው የሚያቅፍ መሆኑን አስታውሰዋል። የቤተ ክርስቲያኒቱ ተልእኮም በኢየሱስ ክርስቶስ የተገለጸውን ዓለም አቀፍ የሕይወት ሙላት ጥሪ በግልጽ ማሳየት ነው ሲሉ አክለዋል። በተለይ በቤተ ክርስቲያኒቱ ውስጥ ተቀባይነት ያገኘ ስደተኛ ቤተሰብ ምስክርነት በመጥቀስ ብዙ ሰዎች በጭፍን ጥላቻ ወይም በብስጭት የተሞሉ የፍርሃት ልብ ይዘው የክርስቲያን ማኅበረሰቦችን እንደሚቀርቡ ጠቅሰው፣ ደግነት ከጥቂት ሰዎች የሚመጣ ቢሆንም የብዙዎችን ፍርሃት ማሸነፍ ይችላል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቁምስናዎችና የአገር ስብከት ሐዋርያዊ ምክር ቤቶች ሚናን አጉልተው በማሳየት ወደ አስተዳደራዊ መዋቅርነት እንዳይቀየሩ አስጠንቅቀው፣ ይልቁንም ምእመናን መንፈስ ቅዱስን አብረው ለማዳመጥና እግዚአብሔር ቤተ ክርስቲያንን ለዘመናዊ ፈተናዎች ምላሽ እንድትሰጥ እየጠራ መሆኑን የሚያውቁበትና ለጋራ ግንዛቤ ልዩ ቦታዎች መሆናቸውን አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የአፍሪካ ድምጾች የሰው ሰራሽ አስተውሎት የወደፊት ዕጣ ፈንታን በመቅረጽ ረገድ ሊተባበሩ እንደሚገባ ተነገረ። ባልደረባችን ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንተለጀንስን በማስመልከት አፍሪካ ግንባር ቀደም ድምጾች መካከል አንዱ የሆኑት ፕሮፌሰር ቤንጃሚን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ማግኒፊካ ሂማኒታስ ወይም የሰው ልጅ ታላቅነት መውጣቱን ተከትሎ የብፁዕነታቸውን ድምጽ በማስተጋባት አፍሪካውያን የሰው ሰራሽ አስተውሎት እድገትን በሚመለከት በዓለም አቀፍ ውይይቶች ውስጥ መገለል እንደሌለባቸው ያላቸውን እምነት በተደጋጋሚ ገልጸዋል። ሰው ሰራሽ አስተውሎት በሚያስደንቅ ፍጥነት ሰዎች የሚሰሩበትን፣ የሚግባቡበትን፣ የሚማሩበትንና ውሳኔዎችን የሚወስኑበትን መንገድ እየቀየረ በመጣበት ባሁን ወቅት የሰውን ልጅ በራሳቸው መንገድ የሚቀርጹትን ቴክኖሎጂዎች የሚቀርጸው ማን ነው የሚለው አንድ አስቸኳይና አንገብጋቢ የሆነ ጥያቄ በብዙዎች ዘንድ እየተነሳ መሆኑም ተገልጿል። በሰው ሰራሽ አስተውሎት ጥናት ውስጥ የአፍሪካ ግንባር ቀደም ድምጽ ለሆኑት ፕሮፌሰር ቤንጃሚን ሮዝማን የዚህ ጥያቄ መልስ ግልጽ ሲሆን፣ ሁሉም የዓለም ክልሎች በውይይቱ ላይ ካልተሳተፉ ሰው ሰራሽ አስተውሎትን የጋራ ጥቅምን ከማስጠበቅ ይልቅ የነበረውን ኢፍትሐዊነትን የማጠናከር አደጋ እንዳለውም ይገልጻሉ። ፕሮፌሰር ቤንጃሚን በሰው ሰራሽ አስተውሎት ዘመን ለሰው ልጅ ጥበቃ ማድረግን ማዕከል ያደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት መውጣትን ተከትሎ እንዲሁም ለሰዎች ድምፅና ፊት ጥበቃ ማድረግ በሚል ጭብጥ በቫቲካን በተካሄደው ጉባኤ ላይ ከተሳተፉ በኋላ ከቫቲካን ዜና ጋር በደረጉት ቆይታ ሰው ሰራሽ አስተውሎት ያቀረበውን እድሎችና ተግዳሮቶች፣ የአፍሪካን አመለካከቶች በዓለም አቀፍ ውይይቶች ውስጥ የማካተት አስፈላጊነትንና በርዕሰ ሊቃነ ጳጳሳቱ ሐዋርያዊ መልእክት ላይ የቀረበውን ስነ ምግባራዊ ራዕዮችን አስመልክተው ገለጻ አድርገዋል። ፕሮፌሰር ቤንጃሚን ጆሃንስበርግ በሚገኘው የዊትዋተር ስትራንድ ዩኒቨርሲቲ የኮምፒውተር ሳይንስ የማሽንና ሮቦቲክስ መምህር እንዲሁም በሰዎችና በማሽኖች መካከል ያለውን አስተውሎት ለመረዳት የሚጥረው በደቡብ አፍሪካ ግንባር ቀደምና ፈርጀ ብዙ የምርምር ማዕከል የሆነው የማሽን አስተውሎትና የነርቭ ጥናት ኢንስቲትዩት ዳይሬክተር እንደሆኑም ተገልጿል። ይህ ኢንስቲትዩት የአእምሮ ሳይንስ፣ የባህሪ ሳይኮሎጂ፣ ፍልስፍና፣ ስነ ምግባር፣ አስተዳደር፣ የግንዛቤ ዝግመተ ለውጥና የፈጠራ ጥበባትን በመሳሰሉ ዘርፎች ላይ የተሰማሩ ተመራማሪዎችን በአንድ ላይ ያሰባሰበ መሆኑን የገለጹት ፕሮፌሰሩ ተቋሙ ሰው ሰራሽም ሆነ ተፈጥሯዊ በሆኑ አስተውሎቶች ዙሪያ ለሚነሱ አንኳር ጥያቄዎች ምላሽ ለመስጠት አንድ አይነት ፍላጎት ያላቸውና ከሰፊ የትምህርት ዘርፎች የተውጣጡ ምሁራንን አንድ ላይ ማሰባሰቡን ጠቅሰዋል። የተቋሙ ዓላማ በተለይ ለአፍሪካ አዳዲስ የሰው ሰራሽ አስተውሎት መተግበሪያዎችን ማዘጋጀት ብቻ ሳይሆን ከተለያዩ የማሰብ ችሎታ ካላቸው አካላት ጋር መሳተፍ ማለት ምን ማለት እንደሆነ፣ ሰዎችና ሰው ሰራሽ አስተውሎት እርስ በርስ ሊገናኙ የሚችሉበትን መንገድ እንዴት መፈለግ እንደሚቻልና ከሰው ሰራሽ አስተውሎት ራሱ ምን እንማራለን የሚሉ መሰረታዊ ጥያቄዎችን ለመመለስ ያለመ መሆኑን አስረድተዋል። ፕሮፌሰር ቤንጃሚን አፍሪካ በሰው ሰራሽ አስተውሎት ልማት ውስጥ ያላት ተሳትፎ የቴክኖሎጂ ጉዳይ ብቻ ሳይሆን የውክልናና የኃላፊነት ጥያቄ መሆኑን ጠቅሰው ሰው ሰራሽ አስተውሎትን እኛ ልንቀርጸው ይገባል ወይስ እርሱ ሊቀርጸን ይገባል የሚለውን ጥያቄ ዋናው እንደሆነም አስታውሰዋል። ሰው ሰራሽ አስተውሎት ከትምህርትና ጤና ጥበቃ ጀምሮም እስከ አስተዳደርና የሥራ ስምሪት ድረስ በእያንዳንዱ የህብረተሰብ ክፍል ላይ ተጽዕኖ እያሳደረ በመጣበት በአሁኑ ወቅት አፍሪካ ቁልፍ ውሳኔዎች በሚተላለፉበት ጠረጴዛ ላይ መቀመጫ ሊኖራት ይገባል ብሎ እንደሚያምኑ የገለጹት ፕሮፌሰሩ አንድ ኩሩ አፍሪካዊ ድምጻችን በዚህ ዋ ላይ መወከል አለብን ያሉ ሲሆን፣ ነገር ግን ያ ውክልና ችግሮቻቸውን ለመፍታት ሰው ሰራሽ አስተውሎትን እንዴት እንደሚጠቀሙ የሚያውቁ ሰዎች ስላለን ብቻ ሳይሆን ለመወያየት የቴክኖሎጂውን እድገትን በመቅረጽ ረገድ እና ከሰዎች ጋር እንዴት መገናኘት እንዳለበት ለመርዳት አፍሪካ በትልቁ ጠረጴዛ ላይ መቀመጥ አለባት ብለዋል። ጉዳዩ እሴቶችን፣ ባህልን፣ ቋንቋንና ሰብአዊ ክብርን የሚመለከት ስለሆነ ከቴክኒካል እውቀት በላይ ነው ያሉት ፕሮፌሰር ቤንጃሚን አጠቃላይ ስነ ምህዳራችን በሌላ ቦታ የተገነቡ መሳሪያዎችን በመጠቀም ወራዊ የደንበኝነት ምዝገባዎችን በመክፈል እና ያንን እሴት በመናድ ላይ የተመረኮዘ ከሆነ አደጋዎች ሊኖሩ እንደሚችሉ ጠቁመው መሳሪያዎቹ ለዓላማ የተገነቡ ላይሆኑ እንደሚችሉ እና የሕዝቡን ባህላዊ ደንቦች፣ ቋንቋዎች ወይም በማህበረሰቡ ውስጥ አስፈላጊ የሆኑትን እሴቶች ላያንጸባርቁ እንደሚችሉም ገልጸዋል። ፕሮፌሰር ቤንጃሚን ሁኔታውን እንደ አዲስ የቅኝ ግዛት ሁኔታ አድርገው ለመግለጽ ቢያቅማሙም በሌላ ቦታ በተዘጋጁ ቴክኖሎጂዎች ላይ ጥገኛ መሆን አዲስ የተጋላጭነት አይነቶችን ሊፈጥር እንደሚችልና ለጂኦፖለቲካዊ አደጋዎች የተጋለጠ ጥገኝነትን እንደሚያስከትል በመግለጽ በዚህም የተነሳ አፍሪካና በዓለም ዙሪያ ያሉ ሁሉም ማህበረሰቦች ሰው ሰራሽ አስተውሎትን የሚዳብርበትን መንገድ በመቅረጽ ረገድ ድምጽ ሊኖራቸው እንደሚገባም አሳስበዋል። ፕሮፌሰር ቤንጃሚን የማይካዱ ጥቅሞችን ያስገኘውን ያክል ለጽንፈኝነት፣ ለማጭበርበር እና ለህዝብ አመኔታ መሸርሸር ከፍተኛ አስተዋጽኦ ያደረገውን የማህበራዊ ሚዲያ ቴክኖሎጂ አጠቃቀም ዙሪያ ግልጽ የሆነ ስጋቶች መኖራቸውን በማመላከት በማህበራዊ ሚዲያዎች የደረሰው ጉዳት ሰፊ እንደሆነ ያላቸውን እምነት ገልጸው ከነዚህ ቴክኖሎጂዎች ውስጥ አንዳቸውም በተፈጥሯቸው መጥፎ እንዳልሆኑ፣ ነገር ግን አሰራራቸው አብዛኛውን ጊዜ ለሰው ልጅ ደህንነት ቅድሚያ የማይሰጡ ማበረታቻዎችን ያንጸባርቃሉ ብለዋል። ትኩረታችንን የወሰደውና በህብረተሰቡ ዘንድ ጽንፈኝነት ያስፋፋው ማህበራዊ ሚዲያ የሰውን ልጅ መስተጋብር በትክክል ለውጦታል ያሉት ፕሮፌሰር ቤንጃሚን አሳሳቢው ጉዳይ ሰው ሰራሽ አስተውሎት እነዚያን ተለዋዋጭ ሁኔታዎች በላቀ ደረጃ ሊያሰፋው መቻሉና ማህበራዊ ሚዲያውን ብቻ ሳይሆን ስራችንና ትምህርታችንን ጨምሮ ሁሉንም ነገር የሚነካ መሆኑን አመላክተው ለተመሳሳይ ሁኔታ ለሰው ሰራሽ አስተውሎት ልማት መረጃን ለመሰብሰብ የሚደረገው ውድድር ሌላኛው ብቅ ያለ ፈተና መሆኑን አስጠንቅቀዋል። በርካታ የአፍሪካ ቋንቋዎችና ባህላዊ ልማዶች በዲጂታል የመረጃ ስብስቦች ውስጥ ያን ያክል ውክልና የላቸውም ያሉት ፕሮፌሰር ቤንጃሚን እንደነዚህ አይነት እውቀቶችን መሰብሰብና ማቆየት አስፈላጊ ቢሆንም ማህበረሰቦች በባህላዊ ቅርሶቻቸው ላይ ባለቤትነትና ቁጥጥር ማድረግ እንዳለባቸው አስጠንቅቀው ይሄ ሁሉ ተሰብስቦ በድረገጽ ላይ ከተቀመጠ በቀላሉ በትልልቅ የመተግበሪያ ሞዴሎች ሊገለበጡ እንደሚችሉ ጠቁመው ሰው ሰራሽ በራሳቸው መረጃ ላይ ሉዓላዊነታቸውን በመተው ተስፋ ሊቆርጡ እንደማይገባም አሳስበዋል። በዚህም ምክንያት የሰው ሰራሽ አስተውሎት አስተዳደር ከሁሉም የዓለም ክፍሎች የሚመጡ ድምጾችን ማካተት እንዳለበት ያላቸውን እምነት ገልጸው ትክክለኛው መፍትሄ በዚህ ውይይት ውስጥ ከየትኛውም የዓለም ክፍል የተውጣጡ ሰዎች መኖራቸው እንደሆነም ጠቁመዋል። ደቡብ አፍሪካ ይህንን ፈተና ለመቋቋም ዝግጁ መሆን አለመሆኗን የተጠየቁት ፕሮፌሰር ቤንጃሚን ይህ እንደሚሆን ያላቸውን በጥንቃቄ የተሞላ ብሩህ ተስፋን ገልጸው የሀገሪቱን ጠንካራ የትምህርት ተቋማት፣ ህብረተሰቡን ለማገልገል ቁርጠኛ የሆኑ ተሰጥኦ ያላቸው ተመራማሪዎችና ኩባንያዎች ሁኔታ እያደገ መሆኑን ጠቁመው ከባድ ቢሆንም እሳቸው እንደሚያስቡት ዝግጁ መሆኗን በመግለጽ በዚህ ቦታ ላይ ድምጻቸውን ማግኘት የጀመሩ በርካታ ብልህ ሰዎች አሉ በማለትም ገልጸዋል። ሆኖም ግን አሁንም ወሳኝ የሆኑ ስራዎች እንደሚቀሩ የጠቆሙት ፕሮፌሰሩ ያልተደራጁና የተመሰቃቀሉ በርካታ ነገሮች መኖራቸውን ጠቁመው የተለያዩ አካላት እርስ በእርስ በሚገናኙበትና ከመንግስት ጋር በሚገናኙበት መንገድ ላይ ብዙ ስራ መስራት ያስፈልጋል ያሉ ሲሆን፣ ሆኖም ግን ጊዜው እንዳልረፈደ እርግጠኛ ሆኖ መናገር እንደሚቻል ገልጸው ይህ ሁሉ በጣም አስቸኳይ ቢሆንም ይህንን ለማስተካከል እምቅ ችሎታው ያለ ይመስለኛል ብለዋል። ፕሮፌሰር ቤንጃሚን በቃለ ምልልሳቸው ወቅት አብዛኛውን ጊዜ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ውስጥ የሚገኙትን ጭብጦች በማስተጋባት ሐዋርያዊ መልእክቱ ውስጥ ከእሳቸው ሐሳብ ጋር የሚስማሙ በርካታ ነገሮች እንዳሉ ጠቁመው በሰነዱ ላይ ቀላል ነገር ግን እጅግ አስፈላጊ መርህ ስለሆነው ስለ ሰብአዊነት መነሳቱን ገልጸዋል። እንደ ቀደምት ቴክኖሎጂዎች ሁሉ ሰው ሰራሽ አስተውሎት ቀድሞውንም ከሰው ልጅ ጋር ልዩ የሆነ ግንኙነት ውስጥ መግባቱን ያስታወሱት ፕሮፌሰሩ ከሌሎች ቴክኖሎጂዎች በተለየ መልኩ ሰው ሰራሽ አስተውሎት ከሰዎች ጋር ያለው ግንኙነት የጠነከረ መሆኑን ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ሰው ሰራሽ አስተውሎትን በተፈጥሮ ጥሩ ወይም መጥፎ አድርጎ እንዳልገለጹት በመጥቀስ ብፁዕነታቸው በሰው ልጅና በቴክኖሎጂ መካከል ስላለው ግንኙነት ባላቸው አመለካከት መሰረት ይህንን እንዳሉና ቴክኖሎጂ ሰብአዊ ክብርን ማዕከሉ ማድረግ እንዳለበት አጥብቆ እንደሚናገሩም ገልጸዋል። ይህንን ቴክኖሎጂ የምናዳብርበትና የምንዘረጋበት መንገድ የሰው ልጅ ክብርና እድገት ላይ ማተኮር አለበት ያሉት ፕሮፌሰሩ አሁን ያለው የሰው ሰራሽ አስተውሎት ልማት አቅጣጫ በአብዛኛው በውድድር የሚመራ መሆኑን አሳስበው ዓለም አቀፋዊ የጦር መሳሪያዎች ውድድር መኖሩን፣ በእያንዳንዱ ኩባንያ ውስጥ የተለያዩ ማበረታቻዎች መኖራቸውና በርካታ ገንዘብ እየተሰበሰበ መሆኑን ጠቁመው ይህ ስለ ስራ ስምሪት፣ ሀብትና ስልጣን ስለማጠራቀም ወይም ስለ ጂኦፖለቲካዊ ሚዛኖች የሚደረግ ውይይት ብቻ ሳይሆን ክብራችንን የሚመለከት መሆን አለበት ብለዋል። ሰብአዊ ክብር መሪ መርሆ ሆኖ እንዲቀጥል ከተፈለገ ጠንከር ያለ አስተዳደር እና የተሻለ ሞራላዊ ኃላፊነት በአስቸኳይ እንደሚያስፈልግ ያላቸውን እምነት የገለጹት ፕሮፌሰር ቤንጃሚን በቫቲካን በተካሄደው ጉባኤ ላይ ሊቃውንት፣ የሥነ ምግባር ባለሙያዎች፣ የቤተ ክርስቲያን መሪዎችና የቴክኖሎጂ ባለሙያዎች በተሰበሰቡበት ወቅት የሰው ልጅ በፍጥነት እየተዋቀረ ባለው ዲጂታል ዓለም ማንነቱን እንዴት ማስጠበቅ እንደሚገባው በተወያዩበት ወቅት ይህ መልእክት በጣም መስተጋባቱን አስታውሰዋል። ምንም እንኳ ነገሩ በሙሉ በጣም ተስፋ አስቆራጭ ቢመስልም አሁን ያለው ሁኔታ ተስፋ ሰጪ እንደሆነ የገለጹት ፕሮፌሰሩ ቴክኖሎጂው ከዚህም በላይ ለማድረግ ትልቅ እምቅ አቅም ያለው ቢሆንም ነገር ግን አደጋ ለማድረስም ከፍተኛ አቅም ያለው መሆኑን አመላክተው በመጨረሻም ሰው ሰራሽ አስተውሎት በሰው ልጅ ታሪክ ውስጥ በጣም ጠቃሚ የቴክኖሎጂ ግኝት እንደሆነ ያላቸውን እምነት ገልጸዋል። ነገሮች በትክክለኛ መንገድ ከመሄድ ይልቅ የሚሳሳቱባቸው መንገዶች በርካታ ሊሆኑ እንደሚችሉ ያላቸውን ስጋት የገለጹት ፕሮፌሰሩ፣ ነገር ግን ጥበብ አሁንም ለውጥ ማምጣት እንደምትችል ጠቁመው፣ ነገሮችን በትክክለኛው አቅጣጫ ለመምራት ብዙውን ጊዜ ጥበብና ግልጽነት ከሰዎች ይጠበቃል ብለዋል። በቫቲካን በተካሄደው ጉባኤ ላይ ስለነበራቸው ቆይታ ያስታወሱት ፕሮፌሰር ቤንጃሚን ከረጅም ጊዜ በፊት ይሰማቸው ከነበረ ስሜት የበለጠ መበረታታታቸውን ገልጸው፣ በጨዋታው ውስጥ ከሆንክ የጨዋታው ህግ መቀየር አትችልም ያሉ ሲሆን፣ ነገር ግን መንግስታትን፣ ኩባንያዎችንና ማህበረሰቦችን በጋራ የስነ ምግባር ራዕይ ዙሪያ ማሰባሰብ የሚችሉ ድምጾች ህጎቹ እንደገና እንዲቀረጹ ማገዝ እንደሚችሉ ጠቁመው፣ ሁሉንም ተጫዋቾች በጠረጴዛ ዙሪያ የሚያስቀምጥና የጨዋታውን ህግ የሚያስተካክል የጥበብና የሞራል ልዕልና ካለ ሁሉንም ነገር ማሻሻል ይቻላል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 2 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የርዕሰ ሊቃነ ጳጳሳት ሊዮ በስፔን የሚያደርጉት ሐዋርያዊ ጉብኝት ከማድሪድ ወደ ባርሴሎና መሻገሩ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና ክርስቲያኖች በተከፋፈለ ዓለም ውስጥ የአንድነት ገንቢዎች ይሆኑ ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ለዓለም እንዲያቀርቡ ማሳሰባቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለው ምላሽ እንደተሰጠው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ካርዲናል ኮቦ ማድሪድ ቅዱስነታቸው ለሁሉም የሞራል ስልጣን እንዳላቸው አሳይታለች ማለታቸው መገለጹን የሚያመለክት ዜና በመጨረሻው ክፍል ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ኤሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: የርዕሰ ሊቃነ ጳጳሳት ሊዮ በስፔን የሚያደርጉት ሐዋርያዊ ጉብኝት ከማድሪድ ወደ ባርሴሎና መሻገሩ ተገለጸ። በስፔን ሐዋርያዊ ጉዞአቸው በአራተኛው ቀን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ የነበራቸውን ጊዜ አጠናቀው ወደ ሰሜን ምስራቅ የአገሪቱ ክፍል ባርሴሎና አጭር በረራ ከመጀመራቸው በፊት ከበጎ ፈቃደኞች ጋር መገናኘታቸው ተገልጿል። በስፔን ዋና ከተማ ቆይታቸውን ከማጠናቀቃቸው በፊት ርዕሰ ሊቃነ ጳጳሳት ሊዮ ረፋዱ ላይ በማድሪድ ውስጥ እርሳቸው የሚያደርጉትን ሐዋርያዊ ጉብኝት ለማገዝና ለመርዳት ጊዜያቸውን ከሰጡ በጎ ፈቃደኞች ጋር በመገናኘት አሳልፈዋል። እናም ልባዊ ምስጋናቸውን አቅርበዋል። ርዕሰ ሊቃነ ጳጳሳቱ ለእርዳታ ጥሪ በቀረበላቸው ጊዜ በፍጥነት ምላሽ በመስጠታቸው የተነሳ ለልግስናቸው ከፍተኛ ምስጋና ያቀረቡ ሲሆን እያንዳንዳችሁ የምትችሉትን ሰጣችኋል። ልባችሁን፣ እጃችሁን፣ ሐሳባችሁን፣ ተስጦአችሁንና ፈገግታችሁን አቅርባችኋል ብለዋል። እግዚአብሔር ልብን ስለሚያውቅ እግዚአብሔር ይክሳችኋል ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የራስ ወዳድነትን እርሾ ከውስጣቸው እንዲያስወግዱ ለሁሉም አሳስበዋል። ራስን አሳልፎ መስጠት እንደ እርሾ ነው። ይህም የህብረተሰቡን ሰብአዊ፣ ስነ ምግባራዊና መንፈሳዊ ገጽታዎችን ያሳድጋል እና የእግዚአብሔር ከተማ ልዩ አካል ነው ብለዋል። እኩለ ቀን አካባቢ ርዕሰ ሊቃነ ጳጳሳት ሊዮ ወደ ሁለተኛው የሐዋርያዊ ጉዞ መዳረሻቸው ባርሴሎና ተጉዘዋል። በከተማዋ የቅዱስ መስቀልና የቅዱስ ሉሊያ ካቴድራል በጎዳናዎች ላይ ከተሰበሰቡ ሰዎች ጋር ከተገናኙ በኋላ የቀትር ጸሎት ጀምረዋል። ርዕሰ ሊቃነ ጳጳሳቱ ያላቸውን ፍቅርና ዕውቀት በመጠቀም ስብከታቸውን በካታላንና በስፓኒሽ ቋንቋዎች አድርገው ሁሉም ሰው የሙሽራይቱንና የአካሉን ምስሎች እንዲያሰላስሉ ጋብዘዋል። የባርሴሎና የካቶሊክ ማኅበረሰብ በተለያዩ ስጦታዎች፣ ቸርነትና የግል ታሪኮች የበለጸገ የሙሽራይቱ ምስል ምሳሌ እንዴት እንደሆነ አጉልተው ገልጸዋል። ከዚህም በላይ ሁላችንም በክርስቶስ አንድ አካል ነን። ልክ እንደ አካል ጠንካራ የሆኑ አባላትና ደካማ የሆኑ አባላት አሉን። አንዳንድ የቤተ ክርስቲያኑ አባላት በሥራቸው ይታያሉ፣ ሌሎች ደግሞ የበለጠ ተደብቀዋል ሲሉ ቅዱስነታቸው ተናግረዋል። በዚህ ምክንያት ሁሉም ሰው ለአንድነት ቅድሚያ እንዲሰጥ ጠይቀዋል። ጠንካራዎች ነን ምክንያቱም አንድ ስለሆንን እና አንድ ስለሆንን በአንድ መንፈስ ተንቀሳቅሰናል ብለዋል። በባርሴሎና ባደረጉት የመጀመሪያው ምሽት ርዕሰ ሊቃነ ጳጳሳት ሊዮ በሉዊስ ኩባንያ ኦሎምፒክ ስታዲየም ከወጣቶች ጋር ተገናኝተው ስለ መለወጥ፣ ስለ አእምሮ ጤናና ስለ አመፅና ስለ ስቃይ ጭብጦች የሚያንጸባርቁ ሦስት ምስክርነቶችን አዳምጠዋል። ከዚያም ርዕሰ ሊቃነ ጳጳሳቱ ለእያንዳንዳቸው ምላሽ ለመስጠት ጊዜ ወስደው ነበር። ዓለማዊ ስኬት ቢኖርም ስለ ባዶነት ለተናገረችው ፌራን ለተባለች ወጣት ርዕሰ ሊቃነ ጳጳሳት ሊዮ ሲመልሱ ለዘላለማዊነት የተፈጠርነን፣ ለዚህም ነው እያንዳንዱ የተወሰነ አድማስ፣ እያንዳንዱ እርምጃ፣ እያንዳንዱ ስኬት እኛን እያረካን እያለ ወደፊት እንድንገፋ የሚያደርገንና ፍለጋችንን እንድንቀጥል የሚጋብዘን ሲሉ ቅዱስነታቸው መልስ ሰጥተዋል። ፌራንና ሁለቱም ወጣቶች ውስጣቸውን እንዲመለከቱና በሕይወት ፈጣን ፍጥነት ከመዋጥ እንዲቆጠቡ ቅዱስነታቸው አሳስበዋል። ከድብርት ጋር ያጋጠማትን ትግል ለዘገበችው ካርሚና ለተባለች ወጣት ርዕሰ ሊቃነ ጳጳሳት ሊዮ ሲመልሱ ይህ ሰዎች ጤናማ ሚዛንን ለሚያደናቅፉ ጫናዎች፣ ግምቶችና ውጥረቶች የሚያዳርጋቸው የተወሰነ የእድገት ጽንሰ ሐሳብ በጣም የተሳሳተ መሆኑን የሚያሳይ ምልክት እንደሆነ ቅዱስነታቸው አጉልተው ገልጸዋል። እነዚያ ጨለማ ሰዓታት የክርስቶስን ሕማማት እንድንመለከት ያበረታታናል ብለዋል። በመጨረሻም በቤት ውስጥ ጥቃት፣ ሱስና ከቤተሰቧ በመለየት የምትኖረው ወጣት ቺቺሊያን በማነጋገር ርዕሰ ሊቃነ ጳጳሳቱ ሐሳባቸው ወደ ይቅርታ ዙረዋል። ይቅርታ ውስጣዊ ቁስላችንን የሚፈውስ ኃይለኛ የክፋት መድኃኒት ነው። እንደ ሂደትና ጉዞ አካል አድርጎ ማየትን መማር አለብን ብለዋል። ርዕሰ ሊቃነ ጳጳሳቱ ለወጣቶች ከተናገሩ በኋላ ባደረጉት ስብከት ዘመናዊው ስፔን ተመልክተው ሁሉም ሰው ድህነትን፣ ማኅበራዊ ክፍፍልንና የባህል ለውጥን ጨምሮ በዛሬው ኅብረተሰብ ውስጥ ያሉትን ተግዳሮቶች በሐቀኝነት እንዲያስቡ አሳስበዋል። አብረው ምንም አይነት የወደፊት ሕይወት መፍጠር እንደሚፈልጉ እንዲያስቡም ጠይቀዋል። ርዕሰ ሊቃነ ጳጳሳቱ ይቺ አገር ለሁሉም ሰው የሚስማማ ቦታ ልትሆን ትችላለች፣ የእያንዳንዱ ሰው ሰብአዊ ክብር የሚከበርበትና ሁሉም ሰው በማንነቱ የሚወደድበት ሲሉ ቅዱስነታቸው ካስረዱ በኋላ ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት በባርሴሎና ክርስቲያኖች በተከፋፈለ ዓለም ውስጥ የአንድነት ገንቢዎች እንዲሆኑ ማሳሰባቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባርሴሎና እንደደረሱ በከተማዋ ካቴድራል የእኩለ ቀን ጸሎትን ይመራሉ። እንዲሁም የካቶሊክ ማህበረሰብ የአንድነት ምስክሮችና ነቢያት እንዲሆኑ ያበረታታሉ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፔን የሚያደርጉት ጉብኝት ሁለተኛው ዙር የተጀመረው በባርሴሎና በሚገኘው የቅዱስ መስቀል ካቴድራልና በቅድስት ኡላሊያ ቤተ ክርስቲያን እኩለ ቀን ጸሎት በማድረግ ነው። ርዕሰ ሊቃነ ጳጳሳቱ በቀጥታ ከአውሮፕላን ማረፊያ ሲደርሱ በደስታ በተሞላ ሕዝብ ጳጳሳት፣ ቀሳውስት፣ የሀገረ ስብከት ባለሥልጣናትና ገዳማውያን ገዳማውያት፣ የዘርዓ ክህነት ተማሪዎች፣ የካቴድራል ሠራተኞች፣ በጎ ፈቃደኞችና በርካታ ወጣቶችን ጨምሮ ለቅዱስነታቸው አቀባበል አድርገውላቸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመንበረ ታቦት ቅዱስ ቁርባን ፊት ለፊት ለተወሰነ ጊዜ በጸጥታ ጸሎት ያደረጉ ሲሆን ከዚያም መዘምራን የመክፈቻውን መዝሙር ከዘመሩ በኋላ ወደ ማዕከላዊ ቤተ መቅደስ መግባታቸው ተገልጿል። በስፔንና በካታሎን ቋንቋ አደባልቀው ባደረጉት ስብከት ርዕሰ ሊቃነ ጳጳሳቱ ምእመናን በሁለት ምስሎች ላይ እንዲያሰላስሉ ጋብዟቸዋል። ሙሽራይቱና አኳላዋ በሆነው በክርስቶስ ላይ ማለት ነው። ቤተ ክርስቲያኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዳብራሩት ከሆነ በመጀመሪያ ደረጃ የተወደደች ሙሽራ መሆኗንና የባርሴሎና የካቶሊክ ማኅበረሰብ የተለያዩ ስጦታዎች፣ ውበቶችና የግል ታሪኮች ያሉት ለዚህ ምስክር ነው ሲሉ ተናግረዋል። እግዚአብሔር እዚህ እንድትሆኑ ፈቅዶላችኋል ብለዋል ርዕሰ ሊቃነ ጳጳሳቱ። ምክንያቱም በእናንተና አብሯችሁ በመሆናችሁ ልዩና ቅዱስ ውበትና መልካምነት ይወዳል። ዛሬ በባርሴሎና ውስጥ ያለውን የቅዱሳን ኅብረት እንድትወክሉ መርጧችኋል ብለዋል። ርዕሰ ሊቃነ ጳጳሳቱ ቤተ ክርስቲያን ከእግዚአብሔር የሚመነጭና የሚመጣውን የፍቅር ተግባር ፍሬ እንደሆነች አጽንኦት ሰጥተው የተናገሩ ሲሆን ይህም ማለት ቤተ ክርስቲያን በትሕትናና በአመስጋኝነት ልብ እንድትወድ በመፍቀድ ከሁላችንም በላይ ታድጋለች። ምክንያቱም በእግዚአብሔር የተወደዱ ብቻ ናቸው ከሌሎች ጋር የፍቅር ሥራዎችን መገንባት የሚችሉት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም በሁለተኛው ምስል ላይ ለማሰላሰል አካል የተሰኘውን ጽንሰ ሐሳብ አብራርተዋል። ርዕሰ ሊቃነ ጳጳሳቱ እንደተመለከቱት ሁላችንም ከክርስቶስ ጋር አንድ አካል ነን። ልክ እንደ አካል ጠንካራ የሆኑ የአካል ክፍሎች አሉ፣ ሌሎች ደግሞ ደካማ ያሉ ሲሆን ከዚህም በላይ አንዳንድ የቤተ ክርስቲያኒቱ አባላት የሚታዩ ለውጭው ዓለም ግልጽ የሆኑ ተግባራትን የሚያከናውኑ ሲሆን፣ ሌሎች ደግሞ ከውስጥ ሆነው ይሠራሉ። በአንዳንድ ሁኔታዎች ሳያቋርጡና ማንም ሳያስተውል አስፈላጊ ተግባራትን ያከናውናሉ ብለዋል። እንዲህ ባለው ልዩነት ፊት ርዕሰ ሊቃነ ጳጳሳቱ ምእመናን ለአንድነት ቅድሚያ እንዲሰጡ አበረታተዋል። ጠንካራዎች ነን ምክንያቱም አንድ ስለሆንን፣ እናም አንድ ስለሆንን በአንድ መንፈስ ተንቀሳቅሰናል ሲሉ አክለው ገልጸዋል። በጦርነቶችና በክፍፍል በተበታተነ ዓለም ከጊዜ ወደ ጊዜ እየተበታተነና ግለሰባዊ በሆነ ኅብረተሰብ ውስጥ ርዕሰ ሊቃነ ጳጳሳቱ ክርስቲያኖች ሰማዕታት እንዲሆኑ አሳስበዋል። ማለትም የአንድነት፣ የእንኳን ደህና መጣችው፣ የስምምነትና የሰላም ምስክሮችና ነቢያት መሥዋዕትነትን ለመክፈል በመነሳሳት ጭምር ሲሉ ቅዱስነታቸው ካስረዱ በኋላ ንግግራቸውን ደምድመዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ለዓለም እንዲያቀርቡ ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለውን ተቀባይነት ማግኘቱ ተገለጸ። የቅድስት መንበር መገናኛ ምክትል የአርታኢ ዳይሬክተር ማሲሚሊያኖ ሚኒኬቲ በማድሪድ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት የተሰጠውን የእምነት የአንድነትና የፍቅር መግለጫ ከፍተኛ ምላሽ ጠቅሶ ቅዱስነታቸው ለምእመናኑ ባስተላለፉት መልእክትም ስፔንና አውሮፓ ወንጌልን ወደ ሰላም፣ ወደ አንድነትና ወደ ተሃድሶ የሚወስድ መንገድ አድርገው እንዲወስዱት ማሳሰባቸውን አስታውሷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በማድረግ ላይ ባሉት ሐዋርያዊ ጉብኝታቸው በማድሪድ በሺዎች የሚቆጠሩ ቤተሰቦች፣ ወጣቶች፣ አረጋውያን፣ ገዳማውያንና ገዳማውያት በህብረት ሆነው ያከበሩት ደማቅ በዓል ጉልህ መሆኑን ማሲሚሊያኖ ገልጿል። በማድሪድ አደባባዮች፣ ጎዳናዎች፣ የስፖርት ማዘውተሪያ ቦታዎችና ስቴዲየሞች በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምስልና በስፔን ባንዲራዎች ለቀናት ማሸብረቃቸው ምዕመናንን በእምነታቸው ለማጠናከር የሰላም፣ የአንድነት፣ የስምምነት መልእክቶችን ይዘው ለመጡት የሐዋርያው ቅዱስ ጴጥሮስ ተተኪ የቀረበ የፍቅር መግለጫዎች መሆናቸውን ማሲሚሊያኖ አስረድቷል። ምዕመናኑ በማድሪድ ስቴዲየም የተዘጋጀውን ስብሰባ የተሳተፈው በጸሎት ሥነ ሥርዓትና በተመስጦ ሲሆን ቅዱስነታቸው ለስፔን ፓርላማ ያደረጉት ንግግር በረጅም የተጨበጨበለት የማይረሳ ክስተት እንደነበርም ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለመንግሥታዊ ተቋማት ባስተላለፉት መልእክት እውነተኛ ዴሞክራሲያዊ አብሮነት ለእያንዳንዱ የሰው ልጅ ሕይወት ከሚደረግ እንክብካቤ፣ ተጋላጭ ለሆኑ ሰዎች ከሚደረግ ድጋፍ፣ ከሕሊናና ከሃይማኖት ነጻነት ጥበቃ፣ ሁሉንም ጦርነቶችና የአመፅ ድርጊቶችን ውድቅ ከማድረግ ተነጥሎ ሊታይ እንደማይችል አረጋግጠው ፍትሐዊ ማኅበረሰብ ለአደጋ ለተጋለጡት በሚያደርገው እንክብካቤ የሚለካ መሆኑን አስገንዝበዋል። የቅዱስነታቸው የመጀመሪያዎቹ የስፔን ሐዋርያዊ ጉብኝት ምስሎች ከብዙ ዓመታት በኋላ ርዕሰ ሊቃነ ጳጳሳትን ለመቀበል ያለውን ጉጉት የሚገልጹ እውነተኛ ምላሾች፣ ሕያው ሕሊናና መልካም የሆነውን ነገር የሚያረጋግጡ እንደሆኑ ተመልክቷል። በተገንጣዮች ጫና፣ በፖለቲካ ውጥረት፣ በልዩነትና በዓለማዊነት የምትታወቀው ስፔን ጠንካራ እምነት እንዳላት ባልተጠበቀ ሁኔታ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ምላሽ በመስጠትና ለኢየሱስ ክርስቶስ መታዘዟን ብዙዎች ተናግረው በእያንዳንዱ ዝግጅት፣ ጉባኤና የጸሎት ሥነ ሥርዓት ላይ ሰዎች የጋራ ቋንቋንና የጋራ ትዝታን ሲያጠናክሩ ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሰቃቂ በደል የቆሰሉት ሰዎች ስቃይን በመቀበል የአገሪቱ ቤተ ክርስቲያን በብዝሃነት መካከል የአንድነት ምሳሌ እንድትሆን ጋብዘው ለአገሪቱ ሕዝቦች በሙሉ ባስተላለፉት መልእክትም የወንጌልን ደስታ፣ የፍቅርን ኃይልና ዛሬ ኢየሱስ ክርስቶስን በስር ነቀል ቁርጠኝነት እንደገና እንዲያገኙ አሳስበው ይህም ወንድማማችነት፣ ሁሉን አቀፍ ደጋፊ፣ እንግዳ ተቀባይ፣ ሰብአዊና ሰላም ያለበት ልዩ ዓለምን ለመገንባት መሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስፔን ሕዝብ ባደረጉት ንግግር ዐይናቸውን ወደ ፈጣሪ እንዲያነሱና ይህም አገሪቱን፣ አውሮጳንና መላውን ዓለም በእውነት ማደስ የሚችል እውነተኛ መንገድ መሆኑን ጠቁመዋል። በዚህ መንፈስ በኢየሱስ ክርስቶስ በኩል የወዳጅነት ዘርን በመዝራት እርሱን መቀበል የእያንዳንዱን ሰው ሕይወት ሊለውጥ እንደሚችል፣ ሰዎች ከራስ ወዳድነት፣ ከብዝበዛ፣ ከክፉና ከጥላቻ የሚያድኑ መንገዶች እንዲፈጠሩ፣ ወደ እያንዳንዱ የሰው ልጅ ሕይወት የሚደርስ የሕይወትና የፍቅር ኃይል የሚዘረጋ መሆኑን ማሲሚሊያኖ አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ ሐዋርያዊ ጉብኝታቸው ወቅት ለቀረበላቸው ጥያቄ መልስ የሰጡት የዓለምን አመክኖ ወደ ራሳቸው በማዞር አንደኛው ወገን በሌላኛው ላይ ድልን በሚቀዳጅበት መንገድ ሳይሆን ይልቁን በእያንዳንዱ የሰው ልጅ ልብ ውስጥ ለሚኖረው ትርጉም ፍለጋ በሩን እንደገና ከፍቶ ሕይወትን በሙላት ለመኖር የሚያስችለውን መንገድ በማሳየት መሆኑን ማሲሚሊያኖ ተናግሯል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለው ምላሽ እንደተሰጠው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ወደ ዓለም እንዲያመጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የሚያደርጉትን ሐዋርያዊ ጉብኝት ለማዘጋጀት ከተባበሩት በጎ ፈቃደኞች ጋር ተገናኝተው ክርስቲያኖች ከራስ ወዳድነት የጸዳ ማንነት ወደ ዓለም እንዲያመጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉብኝታቸው የመጀመሪያ ምዕራፍ ማክሰኞ ሰኔ 2 2018 ዓ.ም ባገባደዱበት ወቅት ሌሎች ሰዎች በሐዋርያዊ ጉብኝታቸው እንዲደሰቱ ለማድረግ ከተባበሩት በጎ ፈቃደኞች ጋር ተገናኝተው መልእክት አስተላልፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጎ ፈቃደኞችን ለአገልግሎታቸው አመስግነው አገልግሎታቸውም ለእግዚአብሔር፣ ለቤተ ክርስቲያንና ለርዕሰ ሊቃነ ጳጳሳት ባላቸው ፍቅር የተሰጠ መሆኑን ተናግረዋል። በጎ ፈቃደኞችን ለልግስናቸው ያመሰገኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀረበላቸው ጥሪ ፈጣን ምላሽ መስጠታቸውን ጠቅሰው ብዙዎቹ ከሚፈለገው በላይ ጊዜያቸውን የሰጡ መሆኑን ተናግረዋል። በቅዱስነታቸው የስፔን ሐዋርያዊ ጉብኝት ወቅት ብዙ ሰዎች ከስራ ገብታ የረፍት ፍቃድ መውሰዳቸውና ሌሎች ደግሞ ለውራት ያህል ሙሉ ጊዜያቸውን መስጠታቸው ታውቋል። እያንዳንዳችሁ በምትችሉት ሁሉ ልባችሁን፣ እጃችሁን፣ ሐሳባችሁን ተሰጧችሁና ደስተኛነታችሁን አቅርባችኋል ብለው ለዚህም እግዚአብሔር ራሱ በሚያውቀው መንገድ ይክሳችሁ ብለዋል። ቅዱስነታቸው በመቀጠልም በየቦታው ያሉ ክርስቲያኖች ከራስ ወዳድነት የጸዳ ማንነትን ለዓለም እንዲያቀርቡ አበረታተው የርሾን ምሳሌ በማስተዋወስ የበጎ ፈቃደኞች ልግስና ክርስቲያኖች ለሌሎች በሚያደርጉት እንክብካቤ ህብረተሰቡን እንዴት ማርካት እንዳለባቸው ማወቃቸውን ያሳያል ብለዋል። ከራስ ወዳድነት ነጻ የሆነ ማንነት እንደ እርሾ የህብረተሰቡ ሰባዊ ስነ ምግባራዊና መንፈሳዊ ገጽታዎች እንዲያድጉ የሚያደርግ ልዩ የእግዚአብሔር ስጦታ ነው ብለዋል። ምንም እንኳን ብድር መመለስ ለማይችሉት የተደረገ መልካምነት ቢሆንም በራስ ጥቅምና በትርፍ ፍለጋ በተሞላው ዓለማችን ውስጥ ክርስቲያኖች ወደ አንድነትና የሰው ልጅ እድገት በሚያመራ መንገድ መጓዝ እንዳለባቸው አሳስበዋል። ኢየሱስ ክርስቶስ እርሾን ወደሚመስል ዓለማችን ውስጥ የሰማይ መንግስቱን በማምጣት የታመመውን ሰብአዊነታችንን በመስዋዕቱና በመንፈስ ቅዱስ እሳት ይፈውሳል ብለዋል። ኢየሱስ ክርስቶስ ከሞቱና ከትንሣኤው በኋላ ደቀ መዛሙርቱን በዚያው የመንፈስ ቅዱስ ኃይል በመሙላት በዓለም ላይ የፍቅር የፍትህና የሰላም መንግሥት ምልክቶችና መሣሪያዎች እንዲሆኑ ሊኳቸዋል ብለዋል። ክርስቲያኖች የእግዚአብሔርን መንግሥት በስብከታቸው በተለይም ከወንጌል ጋር በሚስማማ የአኗኗር መንገዳቸው ያሰራጩታል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጎ ፈቃደኞቹ ላሳዩት ልግስና በድጋሚ አመስግነው በእግዚአብሔር ፍቅር የተመሰለው ሥራ ማድሪድን ወደ እግዚአብሔር መንግሥት እንድትቀርብ እንደረዳት ተናግረዋል። ይህ ሁሉ የእግዚአብሔር ጸጋ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሚስጢሩም ፀሐይንና ከዋክብትን የሚያንቀሳቅሰውን የእግዚአብሔር ፍቅር ኢየሱስ ክርስቶስን ያገኙትን ሰዎች ልብ እንደሚያበረታታና ከመቀበል ይልቅ መስጠት የበለጠ በረከት እንዳለው አስረድተዋል። በመልእክታቸው ማጠቃለያም ጉብኝታቸውን ያመቻቹላቸው በጎ ፈቃደኞች በእነዚህ ቀናት ውስጥ ልምዳቸውን በትህትና በእምነት ጽናትና በልግስና እንዲያሰራጩ ብርታትን ተመኝተውላቸዋል።
0: ካርዲናል ኮቦ ማድሪድ ቅዱስነታቸው ለሁሉም የሞራል ስልጣን እንዳላቸው አሳይታለች ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የነበራቸውን የሐዋርያዊ ጉዞ የመጀመሪያ ዙር ሲያጠናቅቁ የማድሪዱ ሊቀ ጳጳስ ካርዲናል ሆሴ ኮቦ ካኖ የወጣቶችንና የፖለቲከኞችን ሞቅ ያለ ምላሽና አቀባበል በተመለከተ ለቫቲካን ዜና አስተያየታቸውን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ባርሴሎና ሲሄዱ የማድሪዱ ሊቀ ጳጳስ ቤተክርስቲያኗና የስፔን ማህበረሰብ ለመጀመሪያ ጊዜ ከከባድ ቀናት በኋላ ለወደፊቱ ቤተክርስቲያናቸውን ለመከተል በጣም ግልጽ የሆኑ መንገዶችን ሰጥተው እንደነበረም ተናግረዋል። ካርዲናል ሆሴ ኮቦ ካኖ በማድሪድ ቆይታቸው ከርዕሰ ሊቃነ ጳጳሳቱ ጋር አብሮ በመሄድ በባርሴሎናና በካናሪ ደሴቶች ጉብኝታቸው እንደሚቀጥሉ ካርዲናል በማድሪድ ጉብኝታቸው መጨረሻ ላይ ለቫቲካን ኒውስ የተናገሩ ሲሆን ወደ ስፔን በተደረገው የሐዋርያዊ ጉዞ የመጀመሪያ ዙር ከሁሉም ከሚጠበቀው በላይ ውጤት እንደተገኘ በከተማው ቀናተኛ ምላሽ እንደሚታይም ጭምር አክለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ለፖለቲከኞች የተናገሩትንና ከቀሳውስት የወሲብ ጥቃት ሰለባዎች ጋር የነበራቸውን ግንኙነት አስታውሰዋል። ካርዲናሉ ማንኛውም ተጎጂ የተገለለ ሆኖ እንዳይሰማው ቤተ ክርስቲያኗ ለመጋፈጥ እየሰራች እንደሆነ ማብራርተዋል። ከቫቲካን ኒውስ ጋዜጠኛ የቀረበ የመጀመሪያ ጥያቄ። ክብሩነቶ፣ ማድሪድ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ያጋጠማቸውን ነገሮች ግምገማ ሊሰጡን ይችላሉ ወይ? የካርዲናል ምላሽ፣ ከባድ የዝግጅት ቀናት ነበሩ። ጥንቃቄ የተሞላበት ዝግጅት፣ ምክንያቱም ይህ ጉብኝት ክስተት ብቻ ሳይሆን ጉዞ እንዲሆን ስላልፈለግን ነው። እንዲያውም ከባድ ቀናት ነበሩ። እናም በተቀበልነው ምላሽና ቅዱስ አባታችን በቁጥር ብቻ ሳይሆን በማድሪድ ቤተ ክርስቲያን ሞቅ ያለ አቀባበል ምክንያት በሰጡት ምላሽ ተደንቀን ነበር። በፓርላማው በተደረገላቸው ሞቅ ያለ አቀባበልም ተደንቀናል። ጥያቄ ሁለት፣ በተለይም ለአስር ደቂቃዎች ያህል የቆየው የሁሉም ፖለቲከኞች በአንድ ድምፅ የተሰማው ጭብጨባና ሊቀ ጳጳሱ ለዘላለም ይኑር የሚለው ቆመው ያጨበጨቡበት ጭብጨባ፣ እነዚህ ምልክቶች ምናልባት ፖለቲካና ማኅበረሰቡ እንደዚህ አይነት ንግግሮችን የተጠሙ መሆናቸውን የሚያሳዩ ምልክቶች ናቸው? ምን ይመስሎታል? ምላሽ፣ ቤተ ክርስቲያኒቱ የምትሳተፍበት ንግግር ነው። ይህም ሁልጊዜ እይታችንን ከፍ እንድናደርግ የሚጋብዘን ንግግር ነው። ማለትም ከልዩነቶቻችን በላይ እንድንሄድ የሚያደርገን ማለት ነው። ርዕሰ ሊቃነ ጳጳሱ እንደ መለኮታዊ ሥልጣንና ሥነ ምግባራዊ ሞዴል በቤተ ክርስቲያኖቱ በአውሮፓ የፖለቲካ መድረክ ላይ ባቀረቧቸው ሐሳቦች አድጓል ብዬ ማምናለሁ። ርዕሰ ሊቃነ ጳጳሳቱ ያለፈውን እንዳንመለከት በስፔን የካቶሊክ ባህላዊ ቅርስ ላይ ብቻ እንዳንመካ ነገር ግን የወደፊቱን እንድናይ ጋብዘውናል ሲሉ መልሰዋል። ጥያቄ 2 ይህንን የርዕሰ ሊቃነ ጳጳሳቱን ጥሪ እንዴት ይተረጉሙታል? እርሳቸው እንደሚሉት ቤተክርስቲያኒቱ ከጊዜ ወደ ጊዜ እየጨመረ የሚሄድ ፈተና እንደሚገጥማት አምናለሁ። እናም ይህ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ከተናገሩት ጋር ቀጣይነት ያለው ነው። በዚህ የለውጥ ጊዜ በዚህ ልዩ ወቅት ቤተክርስቲያኒቱ በጣም ትክክለኛ ባህል በጣም ትክክለኛ ልምዶች አሏት። ነገር ግን እነሱን መድገም አይጠበቅባትም። ከታሪክ መማር ማለት ነው። ነገር ግን ቋንቋችን መዋቅሮቻችንን መቀየርና ለሚነሱ አዳዲስ ተግዳሮቶች ምላሽ መስጠትን መቀጠል ማለት ነው። የርዕሰ ሊቃነ ጳጳሳቱ ጥሪዎች በዚህ መልኩ ይህንን መግለጫ በምዕመናን ጥሪና በቤተ ክርስቲያኒቱ ጉዞ ውስጥ በመሄድ ረገድ ለመርዳት ብርሃንና መመሪያ ነው ሲሉ ንግግራቸውን አጠናቀዋል።

አድማጮቻችን፣ የዛሬው የረቡዕ የሰኔ 3 2018 ዓ ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን በሚገባ መከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የርዕሰ ሊቃነ ጳጳሳት ሊዮ በስፔን የሚያደርጉት ሐዋርያዊ ጉብኝት ከማድሪድ ወደ ባርሴሎና መሻገሩ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና ክርስቲያኖች በተከፋፈለ ዓለም ውስጥ የአንድነት ገንቢዎች ይሆኑ ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ለዓለም እንዲያቀርቡ ማሳሰባቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለው ምላሽ እንደተሰጠው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ካርዲናል ኮቦ ማድሪድ ቅዱስነታቸው ለሁሉም የሞራል ስልጣን እንዳላቸው አሳይታለች ማለታቸው መገለጹን የሚያመለክት ዜና በመጨረሻው ክፍል ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ኤሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

የርዕሰ ሊቃነ ጳጳሳት ሊዮ በስፔን የሚያደርጉት ሐዋርያዊ ጉብኝት ከማድሪድ ወደ ባርሴሎና መሻገሩ ተገለጸ። በስፔን ሐዋርያዊ ጉዟቸው በአራተኛው ቀን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ የነበራቸውን ጊዜ አጠናቀው ወደ ሰሜን ምስራቅ የአገሪቱ ክፍል ባርሴሎና አጭር በረራ ከመጀመራቸው በፊት ከበጎ ፈቃደኞች ጋር መገናኘታቸው ተገልጿል። በስፔን ዋና ከተማ ቆይታቸውን ከመጠናቀቃቸው በፊት ርዕሰ ሊቃነ ጳጳሳት ሊዮ ረፋዱ ላይ በማድሪድ ውስጥ እርሳቸው የሚያደርጉትን ሐዋርያዊ ጉብኝት ለማገዝና ለመርዳት ጊዜያቸውን ከሰጡ በጎ ፈቃደኞች ጋር በመገናኘት አሳልፈዋል እናም ልባዊ ምስጋናቸውን አቀረበዋል። ርዕሰ ሊቃነ ጳጳሳቱ ለእርዳታ ጥሪ በቀረበላቸው ጊዜ በፍጥነት ምላሽ በመስጠታቸው የተነሳ ለልግስናቸው ከፍተኛ ምስጋና ያቀረቡ ሲሆን ያንዳንዳችሁ የምትችሉትን ሰጣችኋል። ልባችሁን፣ እጃችሁን፣ ሐሳባችሁን፣ ተስጧችሁንና ፈገግታችሁን አቀርባችኋል ብለዋል። እግዚአብሔር ልብን ስለሚያውቅ እግዚአብሔር ይክሳችኋል ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የራስ ወዳድነትን እርሾ ከውስጣቸው እንዲያስወግዱ ለሁሉም አሳስበዋል። ራስን አሳልፎ መስጠት እንደ እርሾ ነው። ይህም የህብረተሰቡን ሰባዊ፣ ስነ ምግባራዊና መንፈሳዊ ገጽታዎችን ያሳድጋል እና የእግዚአብሔር ከተማ ልዩ አካል ነው ብለዋል። እኩለ ቀን አካባቢ ርዕሰ ሊቃነ ጳጳሳት ሊዮ ወደ ሁለተኛው የሐዋርያዊ ጉዞ መዳረሻቸው ባርሴሎና ተጉዘዋል። በከተማዋ የቅዱስ መስቀልና የቅዱስ ሉሊያ ካቴድራል በጎዳናዎች ላይ ከተሰበሰቡ ሰዎች ጋር ከተገናኙ በኋላ የቀትር ጸሎት ጀምረዋል። ርዕሰ ሊቃነ ጳጳሳቱ ያላቸውን ፍቅርና ዕውቀት በመጠቀም ስብከታቸውን በካታላንና በስፓኒሽ ቋንቋዎች አድርገው ሁሉም ሰው የሙሽራይቱንና የአካሉን ምስሎች እንዲያሰላስሉ ጋብዘዋል። የባርሴሎና የካቶሊክ ማህበረሰብ በተለያዩ ስጦታዎች፣ ቸርነትና የግል ታሪኮች የበለጸገ የሙሽራይቱ ምስል ምሳሌ እንዴት እንደሆነ አጉልተው ገልጸዋል። ከዚህም በላይ ሁላችንም በክርስቶስ አንድ አካል ነን። ልክ እንደ አካል ጠንካራ የሆኑ አባላትና ደካማ የሆኑ አባላት አሉን። አንዳንድ የቤተ ክርስቲያኑ አባላት በስራቸው ይታያሉ፣ ሌሎች ደግሞ የበለጠ ተደብቀዋል ሲሉ ቅዱስነታቸው ተናግረዋል። በዚህ ምክንያት ሁሉም ሰው ለአንድነት ቅድሚያ እንዲሰጥ ጠይቀዋል። ጠንካራዎች ነን ምክንያቱም አንድ ስለሆንን እና አንድ ስለሆንን በአንድ መንፈስ ተንቀሳቅሰናል ብለዋል። በባርሴሎና ባደረጉት የመጀመሪያው ምሽት ርዕሰ ሊቃነ ጳጳሳት ሊዮ በሉዊስ ኩባንያ ኦሎምፒክ ስታዲየም ከወጣቶች ጋር ተገናኝተው ስለ መለወጥ፣ ስለ አእምሮ ጤናና ስለ አመጽና ስለ ስቃይ ጭብጦች የሚያንጸባርቁ ሶስት ምስክርነቶችን አዳምጠዋል። ከዚያም ርዕሰ ሊቃነ ጳጳሳቱ ለእያንዳንዳቸው ምላሽ ለመስጠት ጊዜ ወስደው ነበር። ዓለማዊ ስኬት ቢኖርም ስለ ባዶነት ለተናገረችው ፌራን ለተባለች ወጣት ርዕሰ ሊቃነ ጳጳሳት ሊዮ ሲመልሱ ለዘላለማዊነት የተፈጠርነን ለዚህም ነው እያንዳንዱ የተወሰነ አድማስ፣ እያንዳንዱ እርምጃ፣ እያንዳንዱ ስኬት እኛን እያረካን እያለ ወደፊት እንድንገፋ የሚያደርገንና ፍለጋችንን እንድንቀጥል የሚጋብዘን ሲሉ ቅዱስነታቸው መልስ ሰጥተዋል። ፌራንና ሁለቱም ወጣቶች ውስጣቸውን እንዲመለከቱና በሕይወት ፈጣን ፍጥነት ከመዋጥ እንዲቆጠቡ ቅዱስነታቸው አሳስበዋል። ከድብርት ጋር ያጋጠማትን ትግል ለዘገበችው ካርሚና ለተባለች ወጣት ርዕሰ ሊቃነ ጳጳሳት ሊዮ ሲመልሱ ይህ ሰዎች ጤናማ ሚዛንን ለሚያደናቅፉ ጫናዎች፣ ግምቶችና ውጥረቶች የሚያዳርጋቸው የተወሰነ የእድገት ጽንሰ ሐሳብ በጣም የተሳሳተ መሆኑን የሚያሳይ ምልክት እንደሆነ ቅዱስነታቸው አጉልተው ገልጸዋል። እነዚያ ጨለማ ሰዓታት የክርስቶስን ሕማማት እንድንመለከት ያበረታታናል ብለዋል። በመጨረሻም በቤት ውስጥ ጥቃት፣ ሱስና ከቤተሰቧ በመለየት የምትኖረው ወጣት ቺቺሊያን በማነጋገር ርዕሰ ሊቃነ ጳጳሳቱ ሐሳባቸው ወደ ይቅርታ ዙረዋል። ይቅርታ ውስጣዊ ቁስላችንን የሚፈውስ ኃይለኛ የክፋት መድኃኒት ነው። እንደ ሂደትና ጉዞ አካል አድርጎ ማየትን መማር አለብን ብለዋል። ርዕሰ ሊቃነ ጳጳሳቱ ለወጣቶች ከተናገሩ በኋላ ባደረጉ ስብከት ዘመናዊው ስፔን ተመልክተው ሁሉም ሰው ድህነትን፣ ማኅበራዊ ክፍፍልንና የባህል ለውጥን ጨምሮ በዛሬው ኅብረተሰብ ውስጥ ያሉትን ተግዳሮቶች በሐቀኝነት እንዲያስቡ አሳስበዋል።

0: ርዕሰ ሊቃነ ጳጳሳት በባርሴሎና ክርስቲያኖች በተከፋፈለ ዓለም ውስጥ የአንድነት ገንቢዎች እንዲሆኑ ማሳሰባቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባርሴሎና እንደደረሱ በከተማዋ ካቴድራል የእኩለ ቀን ጸሎትን ይመራሉ። እንዲሁም የካቶሊክ ማህበረሰብ የአንድነት ምስክሮችና ነቢያት እንዲሆኑ ያበረታታሉ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፔን የሚያደርጉት ጉብኝት ሁለተኛው ዙር የተጀመረው በባርሴሎና በሚገኘው የቅዱስ መስቀል ካቴድራልና በቅድስት ኡላሊያ ቤተ ክርስቲያን እኩለ ቀን ጸሎት በማድረግ ነው። ርዕሰ ሊቃነ ጳጳሳቱ በቀጥታ ከአውሮፕላን ማረፊያ ሲደርሱ በደስታ በተሞላ ሕዝብ ጳጳሳት፣ ቀሳውስት፣ የሀገረ ስብከት ባለሥልጣናትና ገዳማውያን ገዳማውያት፣ የዘርዓ ክህነት ተማሪዎች፣ የካቴድራል ሠራተኞች፣ በጎ ፈቃደኞችና በርካታ ወጣቶችን ጨምሮ ለቅዱስነታቸው አቀባበል አድርገውላቸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመንበረ ታቦት ቅዱስ ቁርባን ፊት ለፊት ለተወሰነ ጊዜ በጸጥታ ጸሎት ያደረጉ ሲሆን ከዚያም መዘምራን የመክፈቻውን መዝሙር ከዘመሩ በኋላ ወደ ማዕከላዊ ቤተ መቅደስ መግባታቸው ተገልጿል። በስፔንና በካታሎን ቋንቋ አደባልቀው ባደረጉት ስብከት ርዕሰ ሊቃነ ጳጳሳቱ ምእመናን በሁለት ምስሎች ላይ እንዲያሰላስሉ ጋብዟቸዋል። ሙሽራይቱና አኳላዋ በሆነው በክርስቶስ ላይ ማለት ነው። ቤተ ክርስቲያኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዳብራሩት ከሆነ በመጀመሪያ ደረጃ የተወደደች ሙሽራ መሆኗንና የባርሴሎና የካቶሊክ ማኅበረሰብ የተለያዩ ስጦታዎች፣ ውበቶችና የግል ታሪኮች ያሉት ለዚህ ምስክር ነው ሲሉ ተናግረዋል። እግዚአብሔር እዚህ እንድትሆኑ ፈቅዶላችኋል ብለዋል ርዕሰ ሊቃነ ጳጳሳቱ። ምክንያቱም በእናንተና አብሯችሁ በመሆናችሁ ልዩና ቅዱስ ውበትና መልካምነት ይወዳል። ዛሬ በባርሴሎና ውስጥ ያለውን የቅዱሳን ኅብረት እንድትወክሉ መርጧችኋል ብለዋል። ርዕሰ ሊቃነ ጳጳሳቱ ቤተ ክርስቲያን ከእግዚአብሔር የሚመነጭና የሚመጣውን የፍቅር ተግባር ፍሬ እንደሆነች አጽንኦት ሰጥተው የተናገሩ ሲሆን ይህም ማለት ቤተ ክርስቲያን በትሕትናና በአመስጋኝነት ልብ እንድትወድ በመፍቀድ ከሁላችንም በላይ ታድጋለች። ምክንያቱም በእግዚአብሔር የተወደዱ ብቻ ናቸው ከሌሎች ጋር የፍቅር ሥራዎችን መገንባት የሚችሉት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም በሁለተኛው ምስል ላይ ለማሰላሰል አካል የተሰኘውን ጽንሰ ሐሳብ አብራርተዋል። ርዕሰ ሊቃነ ጳጳሳቱ እንደተመለከቱት ሁላችንም ከክርስቶስ ጋር አንድ አካል ነን። ልክ እንደ አካል ጠንካራ የሆኑ የአካል ክፍሎች አሉ፣ ሌሎች ደግሞ ደካማ ያሉ ሲሆን ከዚህም በላይ አንዳንድ የቤተ ክርስቲያኒቱ አባላት የሚታዩ ለውጭው ዓለም ግልጽ የሆኑ ተግባራትን የሚያከናውኑ ሲሆን ሌሎች ደግሞ ከውስጥ ሆነው ይሰራሉ። በአንዳንድ ሁኔታዎች ሳያቋርጡና ማንም ሳያስተውል አስፈላጊ ተግባራትን ያከናውናሉ ብለዋል። እንዲህ ባለው ልዩነት ፊት ርዕሰ ሊቃነ ጳጳሳቱ ምእመናን ለአንድነት ቅድሚያ እንዲሰጡ አበረታተዋል። ጠንካራዎች ነን ምክንያቱም አንድ ስለሆንን፣ እናም አንድ ስለሆንን በአንድ መንፈስ ተንቀሳቅሰናል ሲሉ አክለው ገልጸዋል። በጦርነቶችና በክፍፍል በተበታተነ ዓለም ከጊዜ ወደ ጊዜ እየተበታተነና ግለሰባዊ በሆነ ኅብረተሰብ ውስጥ ርዕሰ ሊቃነ ጳጳሳቱ ክርስቲያኖች ሰማዕታት እንዲሆኑ አሳስበዋል። ማለትም የአንድነት፣ የእንኳን ደህና መጣችው፣ የስምምነትና የሰላም ምስክሮችና ነቢያት መሥዋዕትነትን ለመክፈል በመነሳሳት ጭምር ሲሉ ቅዱስነታቸው ካስረዱ በኋላ ንግግራቸውን ደምድመዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ለዓለም እንዲያቀርቡ ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለውን ተቀባይነት ማግኘቱ ተገለጸ። የቅድስት መንበር መገናኛ ምክትል የአርታኢ ዳይሬክተር ማሲሚሊያኖ ሚኒኬቲ በማድሪድ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት የተሰጠውን የእምነት የአንድነትና የፍቅር መግለጫ ከፍተኛ ምላሽ ጠቅሶ ቅዱስነታቸው ለምእመናኑ ባስተላለፉት መልእክትም ስፔንና አውሮፓ ወንጌልን ወደ ሰላም፣ ወደ አንድነትና ወደ ተሃድሶ የሚወስድ መንገድ አድርገው እንዲወስዱት ማሳሰባቸውን አስታውሷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በማድረግ ላይ ባሉት ሐዋርያዊ ጉብኝታቸው በማድሪድ በሺዎች የሚቆጠሩ ቤተሰቦች፣ ወጣቶች፣ አረጋውያን፣ ገዳማውያንና ገዳማውያት በኅብረት ሆነው ያከበሩት ደማቅ በዓል ጉልህ መሆኑን ማሲሚሊያኖ ገልጿል።

0: በማድሪድ አደባባዮች፣ ጎዳናዎች፣ የስፖርት ማዘውተሪያ ቦታዎችና ስቴዲየሞች በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምስልና በስፔን ባንዲራዎች ለቀናት ማሸብረቃቸው ምዕመናንን በእምነታቸው ለማጠናከር የሰላም የአንድነት የስምምነት መልእክቶችን ይዘው ለመጡት የሐዋርያው ቅዱስ ጴጥሮስ ተተኪ የቀረበ የፍቅር መግለጫዎች መሆናቸውን ማሲሚሊያኑ አስረድቷል። ምዕመናኑ በማድሪድ ስቴዲየም የተዘጋጀውን ስብሰባ የተሳተፈው በጸሎት ስነ ስርዓትና በተመስጦ ሲሆን ቅዱስነታቸው ለስፔን ፓርላማ ያደረጉት ንግግር በረጅም የተጨበጨበለት የማይረሳ ክስተት እንደነበርም ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለመንግስታዊ ተቋማት ባስተላለፉት መልእክት እውነተኛ ዴሞክራሲያዊ አብሮነት ለእያንዳንዱ የሰው ልጅ ህይወት ከሚደረግ እንክብካቤ፣ ተጋላጭ ለሆኑ ሰዎች ከሚደረግ ድጋፍ፣ ከህሊናና ከሃይማኖት ነጻነት ጥበቃ፣ ሁሉንም ጦርነቶችና የአመፅ ድርጊቶችን ውድቅ ከማድረግ ተነጥሎ ሊታይ እንደማይችል አረጋግጠው ፍትሐዊ ማህበረሰብ ለአደጋ ለተጋለጡት በሚያደርገው እንክብካቤ የሚለካ መሆኑን አስገንዝበዋል። የቅዱስነታቸው የመጀመሪያዎቹ የስፔን ሐዋርያዊ ጉብኝት ምስሎች ከብዙ ዓመታት በኋላ ርዕሰ ሊቃነ ጳጳሳትን ለመቀበል ያለውን ጉጉት የሚገልጹ እውነተኛ ምላሾች፣ ሕያው ህሊናና መልካም የሆነውን ነገር የሚያረጋግጡ እንደሆኑ ተመልክቷል። በተገንጣዮች ጫና፣ በፖለቲካ ውጥረት፣ በልዩነትና በዓለማዊነት የምትታወቀው ስፔን ጠንካራ እምነት እንዳላት ባልተጠበቀ ሁኔታ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ምላሽ በመስጠትና ለኢየሱስ ክርስቶስ መታዘዟን ብዙዎች ተናግረው በእያንዳንዱ ዝግጅት ጉባኤና የጸሎት ሥነ ሥርዓት ላይ ሰዎች የጋራ ቋንቋንና የጋራ ትዝታን ሲያጠናክሩ ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሰቃቂ በደል የቆሰሉት ሰዎች ስቃይን በመቀበል የአገሪቱ ቤተ ክርስቲያን በብዝሃነት መካከል የአንድነት ምሳሌ እንድትሆን ጋብዘው ለአገሪቱ ሕዝቦች በሙሉ ባስተላለፉት መልእክትም የወንጌልን ደስታ፣ የፍቅርን ኃይልና ዛሬ ኢየሱስ ክርስቶስን በስር ነቀል ቁርጠኝነት እንደገና እንዲያገኙ አሳስበው ይህም ወንድማማችነት ሁሉን አቀፍ ደጋፊ፣ እንግዳ ተቀባይ፣ ሰብአዊና ሰላም ያለበት ልዩ ዓለምን ለመገንባት መሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስፔን ሕዝብ ባደረጉት ንግግር ዐይናቸውን ወደ ፈጣሪ እንዲያነሱና ይህም አገሪቱን አውሮጳንና መላውን ዓለም በእውነት ማደስ የሚችል እውነተኛ መንገድ መሆኑን ጠቁመዋል። በዚህ መንፈስ በኢየሱስ ክርስቶስ በኩል የወዳጅነት ዘርን በመዝራት እርሱን መቀበል የእያንዳንዱን ሰው ሕይወት ሊለውጥ እንደሚችል፣ ሰዎች ከራስ ወዳድነት፣ ከብዝበዛ፣ ከክፉና ከጥላቻ የሚያድኑ መንገዶች እንዲፈጠሩ፣ ወደ እያንዳንዱ የሰው ልጅ ሕይወት የሚደርስ የሕይወትና የፍቅር ኃይል የሚዘረጋ መሆኑን ማሲሚሊያኑ አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ ሐዋርያዊ ጉብኝታቸው ወቅት ለቀረበላቸው ጥያቄ መልስ የሰጡት የዓለምን አመክኖ ወደ ራሳቸው በማዞር አንደኛው ወገን በሌላኛው ላይ ድልን በሚቀዳጅበት መንገድ ሳይሆን ይልቁን በእያንዳንዱ የሰው ልጅ ልብ ውስጥ ለሚኖረው ትርጉም ፍለጋ በሩን እንደገና ከፍቶ ሕይወትን በሙላት ለመኖር የሚያስችለውን መንገድ በማሳየት መሆኑን ማሲሚሊያኑ ተናግሯል።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለው ምላሽ እንደተሰጠው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ወደ ዓለም እንዲያመጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የሚያደርጉትን ሐዋርያዊ ጉብኝት ለማዘጋጀት ከተባበሩት በጎ ፈቃደኞች ጋር ተገናኝተው ክርስቲያኖች ከራስ ወዳድነት የጸዳ ማንነት ወደ ዓለም እንዲያመጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉብኝታቸው የመጀመሪያ ምዕራፍ ማክሰኞ ሰኔ 2 2018 ዓ.ም ባገባደዱበት ወቅት ሌሎች ሰዎች በሐዋርያዊ ጉብኝታቸው እንዲደሰቱ ለማድረግ ከተባበሩት በጎ ፈቃደኞች ጋር ተገናኝተው መልእክት አስተላልፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጎ ፈቃደኞችን ለአገልግሎታቸው አመስግነው አገልግሎታቸውም ለእግዚአብሔር፣ ለቤተ ክርስቲያንና ለርዕሰ ሊቃነ ጳጳሳት ባላቸው ፍቅር የተሰጠ መሆኑን ተናግረዋል። በጎ ፈቃደኞችን ለልግስናቸው ያመሰገኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀረበላቸው ጥሪ ፈጣን ምላሽ መስጠታቸውን ጠቅሰው ብዙዎቹ ከሚፈለገው በላይ ጊዜያቸውን የሰጡ መሆኑን ተናግረዋል። በቅዱስነታቸው የስፔን ሐዋርያዊ ጉብኝት ወቅት ብዙ ሰዎች ከሥራ ገበታ የእረፍት ፈቃድ መውሰዳቸውና ሌሎች ደግሞ ለወራት ያህል ሙሉ ጊዜያቸውን መስጠታቸው ታውቋል። እያንዳንዳችሁ በምትችሉት ሁሉ ልባችሁን፣ እጃችሁን፣ ሐሳባችሁን ተሰጧችሁንና ደስተኛነታችሁን አቅርባችኋል ብለው ለዚህም እግዚአብሔር ራሱ በሚያውቀው መንገድ ይክሳችሁ ብለዋል። ቅዱስነታቸው በመቀጠልም በየቦታው ያሉ ክርስቲያኖች ከራስ ወዳድነት የጸዳ ማንነትን ለዓለም እንዲያቀርቡ አበረታተው የርሾን ምሳሌ በማስተዋወስ የበጎ ፈቃደኞች ልግስና ክርስቲያኖች ለሌሎች በሚያደርጉት እንክብካቤ ህብረተሰቡን እንዴት ማርካት እንዳለባቸው ማወቃቸውን ያሳያል ብለዋል። ክራስ ወዳድነት ንጻ የሆነ ማንነት እንደ እርሾ የህብረተሰቡ ሰባዊ ስነ ምግባራዊና መንፈሳዊ ገጽታዎች እንዲያድጉ የሚያደርግ ልዩ የእግዚአብሔር ስጦታ ነው ብለዋል። ምንም እንኳን ብድር መመለስ ለማይችሉት የተደረገ መልካምነት ቢሆንም በራስ ጥቅምና በትርፍ ፍለጋ በተሞላው ዓለማችን ውስጥ ክርስቲያኖች ወዳድነትና የሰው ልጅ እድገት በሚያምራ መንገድ መጓዝ እንዳለባቸው አሳስበዋል። ኢየሱስ ክርስቶስ እርሾን ወደሚመስል ዓለማችን ውስጥ የሰማይ መንግስቱን በማምጣት የታመመውን ሰብአዊነታችንን በመስዋዕቱና በመንፈስ ቅዱስ እሳት ይፈውሳል ብለዋል። ኢየሱስ ክርስቶስ ከሞቱና ከትንሣኤው በኋላ ደቀ መዛሙርቱን በዚያው የመንፈስ ቅዱስ ኃይል በመሙላት በዓለም ላይ የፍቅር የፍትህና የሰላም መንግሥት ምልክቶችና መሳሪያዎች እንዲሆኑ ሊኳቸዋል ብለዋል። ክርስቲያኖች የእግዚአብሔርን መንግሥት በስብከታቸው በተለይም ከወንጌል ጋር በሚስማማ የአኗኗር መንገዳቸው ያሰራጩታል ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጎ ፈቃደኞቹ ላሳዩት ልግስና በድጋሚ አመስግነው በእግዚአብሔር ፍቅር የተመሰለው ሥራ ማድሪድን ወደ እግዚአብሔር መንግሥት እንድትቀርብ እንደረዳት ተናግረዋል። ይህ ሁሉ የእግዚአብሔር ጸጋ ነው ያሉት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሚስጢሩም ፀሐይንና ከዋክብትን የሚያንቀሳቅሰውን የእግዚአብሔር ፍቅር ኢየሱስ ክርስቶስን ያገኙትን ሰዎች ልብ እንደሚያበረታታና ከመቀበል ይልቅ መስጠት የበለጠ በረከት እንዳለው አስረድተዋል። በመልእክታቸው ማጠቃለያም ጉብኝታቸውን ያመቻቹላቸው በጎ ፈቃደኞች በእነዚህ ቀናት ውስጥ ልምዳቸውን በትህትና በእምነት ጽናትና በልግስና እንዲያሰራጩ ብርታትን ተመኝተውላቸዋል።
1: ካርዲናል ኮቦ ማድሪድ ቅዱስነታቸው ለሁሉም የሞራል ስልጣን እንዳላቸው አሳይታለች ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በስፔን የነበራቸውን የሐዋርያዊ ጉዞ የመጀመሪያ ዙር ሲያጠናቅቁ የማድሪዱ ሊቀ ጳጳስ ካርዲናል ሆሴ ኮቦ ካኖ የወጣቶችንና የፖለቲከኞችን ሞቅ ያለ ምላሽና አቀባበል በተመለከተ ለቫቲካን ዜና አስተያየታቸውን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ ባርሴሎና ሲሄዱ የማድሪዱ ሊቀ ጳጳስ ቤተ ክርስቲያኗና የስፔን ማኅበረሰብ ለመጀመሪያ ጊዜ ከከባድ ቀናት በኋላ ለወደፊቱ ቤተ ክርስቲያናቸውን ለመከተል በጣም ግልጽ የሆኑ መንገዶችን ሰጥተው እንደነበረም ተናግረዋል። ካርዲናል ሆሴ ኮቦ ካኖ በማድሪድ ቆይታቸው ከርዕሰ ሊቃነ ጳጳሳቱ ጋር አብሮ በመሄድ በባርሴሎናና በካናሪ ደሴቶች ጉብኝታቸው እንደሚቀጥሉ ካርዲናል በማድሪድ ጉብኝታቸው መጨረሻ ላይ ለቫቲካን ኒውስ የተናገሩ ሲሆን ወደ ስፔን በተደረገው የሐዋርያዊ ጉዞ የመጀመሪያ ዙር ከሁሉም ከሚጠበቀው በላይ ውጤት እንደተገኘ በከተማው ቀናተኛ ምላሽ እንደሚታይም ጭምር አክለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ለፖለቲከኞች የተናገሩትንና ከቀሳውስት የወሲብ ጥቃት ሰለባዎች ጋር የነበራቸውን ግንኙነት አስታውሰዋል። ካርዲናሉ ማንኛውም ተጎጂ የተገለለ ሆኖ እንዳይሰማው ቤተ ክርስቲያኗ ለመጋፈጥ እየሰራች እንደሆነ ማብራርተዋል። ከቫቲካን ኒውስ ጋዜጠኛ የቀረበ የመጀመሪያ ጥያቄ። ክብሩነቶ፣ ማድሪድ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ያጋጠማቸውን ነገሮች ግምገማ ሊሰጡን ይችላሉ ወይ? የካርዲናል ምላሽ፣ ከባድ የዝግጅት ቀናት ነበሩ። ጥንቃቄ የተሞላበት ዝግጅት፣ ምክንያቱም ይህ ጉብኝት ክስተት ብቻ ሳይሆን ጉዞ እንዲሆን ስላልፈለግን ነው። እንዲያውም ከባድ ቀናት ነበሩ። እናም በተቀበልነው ምላሽና ቅዱስ አባታችን በቁጥር ብቻ ሳይሆን በማድሪድ ቤተ ክርስቲያን ሞቅ ያለ አቀባበል ምክንያት በሰጡት ምላሽ ተደንቀን ነበር። በፓርላማው በተደረገላቸው ሞቅ ያለ አቀባበልም ተደንቀናል። ጥያቄ ሁለት፣ በተለይም ለአስር ደቂቃዎች ያህል የቆየው የሁሉም ፖለቲከኞች በአንድ ድምፅ የተሰማው ጭብጨባና ሊቀ ጳጳሱ ለዘላለም ይኑር የሚለው ቆመው ያጨበጨቡበት ጭብጨባ፣ እነዚህ ምልክቶች ምናልባት ፖለቲካና ማኅበረሰቡ እንደዚህ አይነት ንግግሮችን የተጠሙ መሆናቸውን የሚያሳዩ ምልክቶች ናቸው? ምን ይመስሎታል? ምላሽ፣ ቤተ ክርስቲያኒቱ የምትሳተፍበት ንግግር ነው። ይህም ሁልጊዜ እይታችንን ከፍ እንድናደርግ የሚጋብዘን ንግግር ነው። ማለትም ከልዩነቶቻችን በላይ እንድንሄድ የሚያደርገን ማለት ነው። ርዕሰ ሊቃነ ጳጳሱ እንደ መለኮታዊ ሥልጣንና ሥነ ምግባራዊ ሞዴል በቤተ ክርስቲያኒቱ በአውሮፓ የፖለቲካ መድረክ ላይ ባቀረቧቸው ሐሳቦች አድጓል ብዬ ማምናለሁ። ርዕሰ ሊቃነ ጳጳሳቱ ያለፈውን እንዳንመለከት፣ በስፔን የካቶሊክ ባህላዊ ቅርስ ላይ ብቻ እንዳንመካ፣ ነገር ግን የወደፊቱን እንድናይ ጋብዘውናል ሲሉ መልሰዋል። ጥያቄ 2 ይህንን የርዕሰ ሊቃነ ጳጳሳቱን ጥሪ እንዴት ይተረጉሙታል? እርሳቸው እንደሚሉት ቤተክርስቲያኒቱ ከጊዜ ወደ ጊዜ እየጨመረ የሚሄድ ፈተና እንደሚገጥማት አምናለሁ። እናም ይህ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ከተናገሩት ጋር ቀጣይነት ያለው ነው። በዚህ የለውጥ ጊዜ በዚህ ልዩ ወቅት ቤተክርስቲያኒቱ በጣም ትክክለኛ ባህል፣ በጣም ትክክለኛ ልምዶች አሏት። ነገር ግን እነሱን መድገም አይጠበቅባትም። ከታሪክ መማር ማለት ነው። ነገር ግን ቋንቋችን መዋቅሮቻችንን መቀየርና ለሚነሱ አዳዲስ ተግዳሮቶች ምላሽ መስጠትን መቀጠል ማለት ነው። የርዕሰ ሊቃነ ጳጳሳቱ ጥሪዎች በዚህ መልኩ ይህንን መግለጫ በምዕመናን ጥሪና በቤተ ክርስቲያኒቱ ጉዞ ውስጥ በመሄድ ረገድ ለመርዳት ብርሃንና መመሪያ ነው ሲሉ ንግግራቸውን አጠናቀዋል።

አድማጮቻችን፣ የዛሬው የረቡዕ የሰኔ 3 2018 ዓ ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።